0: 어랑게 롱통가 있네 논당죠. 어쩌 참이야. 어랑가 암니 영니라. 월읍 잡지 그 시간 당죠와. 찌즈게 태자다. 세나 나지 쿠지즈 요야. 아테랑. 내추 리스마 가니가 찾고 놓 키가. 산 제중아. 거리와 첨부즈 동매 노래 키가. 또 있나라. 어랑가 파서 파이크 체라. 어찌 쳇다 탕치게 군. 쳇다 탕치시나. 어려와 녀치 그 제망 안 좋네. 최고 밤카 연구하느라 어째는 그 파인드 노래냐는 말이
1: 노래 초아 마치 말이나 꿈에서니 좋은 말이나 세모딱 나지래라 루 지금으로고 녀석 녀친은 나 루 지금서 그 더워지라 어디 턴에 이런 게 돌아랑이 어루 남나 오는 처마랑으로고 고름 고트거리 안 동탕가 란사라 사사 송총 집샤도 오는 산악 지중 그 과부자 오는 말이 어디 고트 간바 마히즈롱 상히너 Дега санах чисчунг лешканда цэгэзган самжгондар. Тэр ажимсэн менэс марму. Дега лешканда ангама мину хунс хиондар. Та азира хүнэ заса сунчби данам чхунар. Тэ нах чигни нохи мекам. Анини азиванур тэрму. Хсымни нэнкаран зэ мргуг. Тэ нэтэн джиги данам нэ.
0: Арали ма чхуна чма юн маре. Арансымна ньямена синжинан чикамил зэ. Атэран затанг сатгэнда Арын-арынға зүгітіңнен әйні марығу. Затыңа сонжу вайгуна томыр санығы зейчуң жегуңдар. Санығы зейчуң майына таевер затыңды чигі сонжу вайгуна. Үзу хирыққынанара хтэнжуңға ртавалыңғы юм. А затыңа сонжу майына доғи тогынғы хшин нөгім жігітінжа нөң жігі сэмчин чигі цугуни. Та чесазгын ешена дэ чунхуа мэргі майым чевин гокун энэр. Ён чунсазгын ешена 그래서 암녀 양녀가 아 초등 시절이니 산으로 시에서가 전화 사탕 거 전날 따고 있는 어쨌든 어떤 일 하면 좀 뭐냐
1: 아래 시작했기 시작날 시작날 산으로 저 리나스칸이야 제 리스칸도 리 와서나 다주 노래 암이 와서 지던들 저 데르브스가 화우냐 손들 고일도 자가 그르사냐 손들이 이제 산으로 지중인데 지금 만점이 다주 갈아뜬 게 니지냐 손들고 알아 Kail jaga gmosanyan sonar. Achi darukko chigi liliwa chitigi saavshay tangar, qalunga kwar tangar. Niti nan samden samyela, chandi arabiyela, yigab janzi yi datang na, shagandok.
0: Atirang, hrtaka ngamiya manja, jitanga namo martungu zindar. Hrchechen tambazu kshandam gacho nara, chapar kinna hrtachami, mandrim nayang zipyar jazi. Darkam ngachiksu sanaga mare, ni semga nagtik diya. Nyesem ga nagtik jechewa tsongna ta sanag ka chabze cha tigi jechewa chungdar. Tiyas jenga ta chachi ngepar ta ngar jabar goyko. Chachi wa tangna ta nga sema nyombu undara gaimu gul gunyog. Nga popara yichi ra lechuk chachi war tena onari. O, tserang. Ta chamu shenna ra nga cho yichi ho. Cherang ga payi cha anyanyi agli martonu kota ganyar.
1: Ashtengandi ta namye nara nga nyomsa tong kamanyik. Лирия, левзанын ганзгей нара, чуэнранды өцгі жанзгэ тэгэтунгунды да, нэх жиоя мэма чануды жиоа татан чуэнжагуданы инжири.
0: О, тэта чуэчгэ сонныр я, нан жагуны марил, затан ан жагуныр я.
2: Нора, нэ ти чантонга мазгэрира.
0: Я, я, куатэнчэ.
2: Ni terang cerang ke kane ji kuara ta thang san tu ta pang sir ka
0: ole ole ta sang ke san tu ta ta nge bjang ke ngu ji le xe ni nang zhi xe ni
2: ta na ta ri ta nu san tu ta chi ra ma chi ni me
0: ta chi nga ma ke nga ca ke ne ku ma de na chu ka
2: no ra nga chu xe chi go kra terang ne li ta chi ton de jan ba ka mai cerang ge li phong xi ge da zhi na chu ka chu de yi ji song ri ta chi ka ji ri guaro
0: zhe ma 과정 제고 챙 엄마스 갑리냥다 나쪽 오는 말이 다른 소타 통치기실 통치 다탕 소타 일근 적 소타나다 나 유아마 마쇼은 네 쪽식이 안 그럭스게야
2: 챙아 단 그러고 많이 나 쪽거라 나 세만도 고노 출리스칸다 나시기 차리 출리폰 대통요 때너야 노라 다치티라 Chi lishkandi chela nang ngalang ra gong chanya ini. Zagsera tongsa ini gara. Chi chu lipong achik dira. Chikhna zgi norga.